ይሻል መኖር አልሻ ለእስራኤል ከንስራ ልቆፍር ልሸከም ገበር የምን ሁነ ወታደር አገልግል አስፈላጊው መንገድ ኑሮዬ ላይሻሽ መቺኔ ትርፍ ፈለግ